ንጅቡ ከብሄራና ፍረክበ ኮሌ ፒካንለ መናና ኦፐብለ ፍረክበ ኮሌ ዋ ከብሄራ አለ አኖቪሪ ተፋውቲ ጆ ሂየና ሂየና ሩማልዶ መንቶባከ ፕሮቪንሲዮ ዛምቤሲያ ዘራሽ ምኖቶ ሽሪኒ ናሚሪ ኬቮያ ኩማሌፑ ሂማላ ያሃጆቫ ቶኮኒ ጅመለና ምፓንድ ኦኮማ ውልመጨራ pokala kaver kwe kweli tia tia kahia viruelo yo pakam pakam pakam pakam nena na hulela mahusi bonoite.